ብስሚላ ራህማን ራሂም ሰላም አለይኩም ወራህመቱላህ ተዓላ በረካቱ ሩል ካፊኪ ዲግሪ ትሮክ ራዲዮ ቻድ ራዲዮ ዲፊዥን ናሽናል ቻድ የኒዛል ወተን የቻድ ያ ሩል ካፊኪ ሽናል ሰይ ሙንታበ ማሳሶ ዲግሪዮ አኬት ለንጅሜ ዲትሮ ታርጎረነ ሳሊም መሐመድ ሳሊ ሲኮን ኢክቲያባና ሸ ዶርነን ዘላ ዶራዝነ ተርመል ቢነ ካቢን ቴክኒክ ማህሙድ ጋሰራ ngale studio nti ronsio monseu maridrisu mara